aidellem ye qesar odaj betent kantem beker yellenem lela talat pilatosum enenes wonay bulwacho nante gin sekalut bulo satacho takabelaw ጭፍሮች ይዘውት ሲደርሱ በአደባባይ ሊዘብቱበት ተነሱ የሾህ አክሊል ታተው ደፉበት በራሱ ልብሱን ገፈው ሐራ ለበሱት እነሱ በቀኝ እጁ አስያዙትና እለት እንዴት አለ የአይሁድ ንጉሥ አሉት በፊቱ ላይ እየሰገዱ ዘበቱ ምድቅ ብለው መልአክ ተፉበት በፊቱ የሰጡትን ያቀበሉትን ለት ተቀበለው ራስ ራሱን መጥቶት ገፈፉና